0: MFM sponsor.
1: هل راجعت مصاريفك للسنة المالية؟ هل تبحث عن طريقة قانونية لخفض التزاماتك الضريبية؟ مهما كانت احتياجاتك المحاسبية، Ace of Accounting يقدمون لك حلولاً متكاملة وخدمات شاملة، من مسك الدفاتر إلى إعداد الإقرارات الضريبية للأفراد والشركات وبأسعار تناسب ميزانيتك. Ace of Accounting هنا لمساعدتك. اتصل بوليد حسين على الرقم 0410-559-675.
2: الطعم الأصيل والجو الحلو لجمعة العيلة والأصحاب عند مطعم الطيب بباسيل، بيقدم لكم أشهى المقبلات والمأكولات بطعم بترجعكم لأيام زمان. ترويقة أملوكية عربية وغربية، وعلى الغداء مشاوي وساندويش وبرجرز بطعم غنية، وما تنسوا المناقيش على أنواعها والبيتزا الشهية والطبق اليومي من اختيار الشيف. مطعم الطيب على 223 ميلا رود باسهيل، تليفون 7813-6630. من لبي طلبات المناسبات.
3: Sponsoring 2MFM.
4: Need NDIS or aged care support that actually understands your culture, your goals, and your routine? At Core Assist, we're here for you. From personal and self-care at home to community access, support coordination, skill building, and independence programs. We help you understand your NDIS plan and make it work for you. Let's maximize your funding. Book a free consultation with Core Assist on 1300 842 747, or visit coreassist.com.au.
3: Sponsoring 2MFM.
5: One bite and you're hooked. At Fajita Pizza, we don't just make pizza, we pack it with flavor. From sizzling fajita toppings to rich melty cheese and perfectly baked golden crust, every bite is pure satisfaction. Enjoy delicious pizzas, stacked burgers, fresh sandwiches, indulgent desserts, and refreshing mocktails made to satisfy your cravings. Open every day from 11 a.m. to midnight. 95 Carlingford Street, Sefton. For orders, call us at 8102-3810.
3: Sponsoring 2MFM.
6: Cherish moments filled with love, laughter, and connection. Sometimes finding the right support can feel overwhelming. At iCareH Services, we help you live a fulfilling life. From accommodation and tenancy support to home modifications, house tasks, and plan management, we help you manage your care. Let iCareH Services be the support that helps you keep making memories. Call 0410-559-675 to learn more.
2: تعلن كلية السلامة الإسلامية عن فتح أبواب التسجيل للعام الدراسي الجديد من صف الكندي وحتى الصف الحادي عشر. للحصول على الطلبات وتفاصيل الأوراق المطلوبة وللتسجيل، زوروا الموقع salama.nsw.edu.au أو المدرسة على العنوان 40 هكتور ستريت تشستر هيل، تليفون 8760-1000. ملاحظة: آخر موعد لاستقبال طلباتكم 26 من شهر حزيران يونيو 2026. الأماكن محدودة.
7: الحمد لله رب العالمين، والصلاة والسلام على سيد المرسلين وعلى آله وصحبه الطيبين الطاهرين. اللهم علمنا ما جهلنا وذكرنا ما نسينا وزدنا علما وارزقنا فهما، ونعوذ بك من هال أهل النار. اللهم ارزقنا الإخلاص في القول والعمل. قال الله سبحانه وتعالى: وتعاونوا على البر والتقوى ولا تعاونوا على الإثم والعدوان. قال الحبيب عليه الصلاة والسلام: إنما الأعمال بالنيات، وإنما لكل امرئ ما نوى. أذكركم أن تخلصوا النية لله تعالى. إن شاء الله خلاتنا منياتنا لا الله سبحانه وتعالى عندنا درق كهونو أستوسا جوالو غري زاري مكلف يميلون إن شاء الله بسلمنا هيمانوت حتى جوجزند بمن أين تملكو ترقو من التدرق النايلم غري ولكم قاتشن مكلف يميلون نقر ولكم قاتشن سنكيرو تتأياك إنت يالبت سو مالتنا بسلمنا هيمانوت إيتا تادا اسلمنا هيمانوت مكلف يميلون با اصول الفقه درجه علماء اندي استمروا فتدرجت ملكو انغدي مكلف يمنلو وين تطياقينت يالبت باسلمنا هيمانوت سوس نغروچن يامالا يامالا سو مهن علبت قالو اندنياو منالو المكلف هو البالغ قالو اندنياو بالغ مهن علبت ويم لاقما ادم يدرس ويم لاقما حيوان يدرسچ مهن علباچوال እንግዲህ የወንድ ልጅ ለአቅመ አዳም የሚደርሰው መቼ ነው ብለን ያየን እንደሆነ አንደኛ በጨረቃ አቆጣጠር የ15 ዓመት የሞላው ከሆነ ማለት ነው።
0: እንግዲህ በጨረቃ አቆጣጠር በምንልበት ሰዓት ላይ የፈረንጆችን ወይም የፀሐይ አቆጣጠርን መጀመሪያ ቀድመን የማናየው ለምንድን ነው? በእስልምና ሃይማኖት ወይም በጨረቃ አቆጣጠርና በፀሐይ አቆጣጠር ወይም በፈረንጆች አቆጣጠር መሀል 11 ቀን ልዩነት በአመት ስላለ አንድ ሰው ምናልባት ልክ 33 ዓመቱ በሚደርስበት ሰዓት ላይ እንግዲህ እሱ በፈረንጆች 33 ዓመት ነኝ ብሎ ቢናገርም እንግዲህ በእስልምና ሃይማኖት ደረጃ እሱ 34 ዓመት ይሆናል ማለት ነው። ምክንያቱም በ33 ዓመት አንድ ዓመት ልዩነት ስለሚፈጥር ማለት ነው። ለዛ አንድ ሰው በእስልምና ሃይማኖት አቆጣጠር ወይም በሂጅሪያ አቆጣጠር ስንት መድረስ አለበት? እድሜው 15 ሊሆን ይገባል። ሴቷን ብትሆን 15 ሊሆናት ይገባል። ይህ ካልሆነ ደግሞ ወንዱ ከሆነ ወንዱም ሴቱም በአንድ ላይ የሚጋሩት ምንድን ነው? አንደኛው እድሜያቸው በጨረቃ አቆጣጠር ለ15 ዓመት መድረስ መቻል አለበት። ያለበለዚያ ደግሞ ምናሉ እንግዲህ የዘር ፍሬያቸውን ማየት መቻል አለበት። ወንዱም ቢሆን እንደዛውም ሴቷን ብትሆን የዘር ፍሬዋም ማየት መቻል አለባት። ይህ ካልተገኘ ደግሞ እንግዲህ ይህ ካልተገኘ ወንዱ ምን አይባልም? ባሊግ ወይም ለአቅመ አዳም ደረሰ አይባልም። ሴቷ ከወንዱ ተጨማሪ ሌላ ምን ልታይ ትችላለች? የወር አበባዋን ወይም በተለምዶ በእንግሊዝ ፕሬድ የሚባለው ወይም መንስትሬሽን ፕሬድ የሚባለው ያን እስካላየች ወይም ሄይድ የሚባለው ማለት ነው። ያን ከሶስቱ አንዱን ማየት መቻል አለባት። ከሶስቱ አንዱን ያላየች የሆነ እንደሆነ እቺ ሴት በእስልምና ሃይማኖት ተጠያቂ አትሆንም ማለት ነው። እሺ ታዲያ በእንደዚህ አይነት መልኩ እያለን አንድ ሰው ይህን የመጀመሪያውን መስፈርት ወይም ክራይቴሪያ ካሟላ በኋላ የሚቀጥሉ ሁለት ክራይቴሪያዎችን ደግሞ ማሟላት መቻል አለበት ተጠያቂነት ለመባል ማለት ነው። ሁለተኛው ጤነኛ መሆን አለበት። ምናሉ አልአቂሉ አቂል ስንል ወይም ጤነኛ አይ እብድ መሆን የለበትም ወይም ህመምተኛ አእምሮው ህመምተኛ መሆን የለበትም። አእምሮው ህመምተኛ የሆነ እንደሆነ እሱ ሰውዬ ምን አይሆንም በእስልምና ሃይማኖት ተጠያቂነት አይኖርበትም። እሺ ሶስተኛው الذي بلغته دعوه الاسلام اي الاصل الدعوه እንግዲ አስተክለኛው ዳዋ የደረሰው መሆን አለበት አሉ። ይሄ ማለት ትርጉሙ ትክክለኛ ዳዋ ሊደርሰው ይገባል ስንል አሽሃዱ አላ ኢላሀ ኢላላህ ወአሽሃዱ አን ሙሐመደር ረሱልላህ የሚለውን ቢያንስ እሱ ልክ ባሊግ ከሆነ በኋላ በእድሜው ለአንድም ጊዜ ቢሆን በሚገባው ቋንቋ ሊደርሰው ይገባል ማለት ነው። ይህ የሆነ እንደሆነ ይሄ ሶስቱን ያሟላ ከሆነ ይሄ ሰውዬ ባሊግ ይሄ ሰውዬ ሙከለፍ ብለን እንጠራዋለን። ይሄ ማለት በእስልምና ሃይማኖት ይሄ ሰውዬ ተጠያቂነት ወደሚኖርበት እድሜ ደርሷል ማለት ነው ወይም ሁኔታ ገብቷል ማለት ነው። ታዲያ ይህ ባየር ላይ ዝም ብሎ የመጣ ነገር አይደለም። ረሱላችን ሰለላሁ ዐለይሂ ወሰለም ከተናገሩት ሐዲስና እንደዛውም الله سبحانه وتعالى بسورة الإسراء بنقرن آيات نو يتوسلو يهمنا له عندنياو وما كنا معذبين حتى نبعث رسولا انقري الله سبحانه وتعالى منا له إنياك أجيو تشايد لنم ويمت إياك أجيو تشايد لنم نبيين ويم إنيا ملك تنيا كملاكا چين بفيت إنيا انقري ملك تنيا يالاك نلا چويا هنا اندهونا أنت إياك أجيوم الله سبحانه وتعالى بلوان لكن ملك تنيا كدرسا چوغن ምን ይሆናል? እነዚህ ሰዎች ተጠያቂ ይሆናሉ ማለት ነው። ያ ባሊግ ይሆኑና እንደዛውም አቅል ይሆኑ ከሆነ። የሶስተኛው ደግሞ ምን አሉ? ሩፊያ ቀለሙ አም ثلاث እንግዲህ ከሶስት ሰዎች ቀለም ተነስተታለች አሉ። ከዛ መሃል ከሶስቱ መሃል ምንና ምን አለን? አንደኛው ከሶስቱ መሃል ወአኒ ሰቢይ حتى يحتلم اي حتى يبلغ እንግዲህ ህፃኑ ልጅ ወይም ህፃኑ ልጅ ለአቅመ ሄዋን እስከተደረስ ወይም ህፃኑ ልጅ ወንድ ልጅ ለአቅመ አዳም እስኪደርስ ድረስ ማለት ነው። ልክ እስከዛ ድረስ ምንም በሱ ላይ ተጠያቂነት የለበትም ማለት ነው። ከዛ ውጪ ወአኒል መጅኑኒ እብዱ የሆነ ሰውዬ ደግሞ ሀታ ያቂል እስኪሻለው ድረስ ይሄም ሰውዬ ተጠያቂነት የለበትም ማለት ነው። እንግዲህ ሶስተኛውም ተናግረዋል ለማስታወስ ያክል ወአኒ ናኢሚ ሐታ የስተይቂዛ አሉ። እንቅልፍ ላይ ያለ ሰውዬም እንግዲህ እስኪነቃ ድረስ በሱም ሰውዬ በሱ ሰውዬ ላይም እንግዲህ በእንቅልፍ ልብ የሚሰራውን ነገር ተጠያቂነት የለበትም የሚለውን ነገር ነው። እንግዲህ በዚህ ሐዲስና በዚህ አያት በመውሰድ ይህ ሙከለፍ ነው የሚባለውን ንግግር ወይም ቃል በእንደዚህ አይነት መልኩ በሙስሊምና ሃይማኖት ተጠያቂነት ያለበት ሰው ይሄን ማሟላት አለበት በማለት ዑለማዎች አስቀመጡልን። ከዛ እንግዲህ ይሄኛው ነው እንግዲህ ዋጅብ የሚሆንበት ሶላቱንም መስገድ እንደዛውም ጾሙንም መስጾም። ከዛ በኋላ እንግዲህ እንደ ሁኔታው የቻላቸው ነገሮች እንግዲህ ቀጥሎ ያደርጋቸዋል። ለምሳሌ አርካኑል ኢስላምን እስከመጨረሻው ሶላትን በሁሌም መስገድ መቻል አለበት። ከዚህ ጊዜ ጀምሮ እንግዲህ ያልሰገደ ከሆነ ተጠያቂ ይሆናል ማለት ነው። እንግዲህ አቂዳውንም ሁሉንም ነገሩንም በህፃንነቱ እንግዲህ ማስተካከሉ ይያለበት። ከዚህ ጊዜ በኋላ ግን ያላስተካከለ ይሆን እንደሆነ እነዛ ሙስሊም ከሚባሉት ሰዎች ዘንድ አይመደብም ማለት ነው። ይሄ ሰውዬ አቂዳውን ሳይያስተካክል ምን ይሆን እንደሆነ ባለባሊግ የደረሰ ከሆነ ማለት ነው። እንደዛውም ከዛ በኋላ ሁለቱ መላእክቶች ለሱ ጽሁፍ እንግዲህ ለሱ ኃጢያቱንና ኸይሩን ነገር መጻፍ ይጀምራሉ ማለት ነው። ይሄም በእስልምና ሃይማኖት ውስጥ ይሆን እንደሆነ ማለት ነው። እንግዲህ ከዛ ተጠያቂነት ይኖርበታል። ይሄ ሰውዬ ሙከለፍ የምንለው እንግዲህ እያንዳንዱን የሚናገረውን ቃል ሁለት መላእክቶች ረቂብና አቲድ በሱ ላይ ጻፊ ይሆናሉ ማለት ነው። እንግዲህ ጥሩ ነገር እየሰራ ይሆነም በአላህ ዘንድ ምንዳውን ሲያገኝ፣ መጥፎ ነገር እየሰራ ከሆነም እንደዛውም ቅጣቱን ያገኛል ማለት ነው። ባረከላሁ فيكم واحسن الله اليكم واخر دعوانا ان الحمد لله رب العالمين السلام عليكم ورحمه الله تعالى وبركاته.